የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 26 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 26 2018 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ደስተኛ ለመሆን አስተንትኖ ማድረግና ያስተነተነውን በተግባር ላይ ማዋል ይገባናል በሚል አርዕስት የቀረበ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ፣ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

በአብ በወልድናም በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማርቆስ እንደ ጻፈው ምዕራፍ 6 ከቁጥር 47 እስከ 56 ላይ እንደ ተጠቀሰው ኢየሱስ በባሕር ላይ በእግሩ ሄደ። በምሽት ጊዜ ጀልባዋ በባሕሩ መካከል ነበረች፣ እርሱም ብቻውን በምድር ላይ ነበረ። ንፋስ በርትቶባቸው ስለ ነበር ደቀ መዛሙርቱ ከመግዘፊያው ጋር ሲታገሉ አያቸው። በአራተኛውም ክፍለ ሌሊት ገደማ በባሕር ላይ እየሄደ ወደ እነርሱ መጣ። በአጠገባቸውም አልፎ ሊሄድ ነበር። ነገር ግን በባሕር ላይ ሲሄድ ባዩት ጊዜ ምትሃት መስሏቸው ጮኹ። ሁሉም እርሱን ባዩት ጊዜ ደንግጠው ነበርና እርሱም ወዲያውኑ አናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። እርሱም በጀልባዋ ላይ ወጥቶ አብሯቸው ሆነ፣ ንፋሱም ተወ። እነርሱም እጅግ ተደነቁ፣ የእንጀራውን ተአምር አላስተዋሉም ነበርና ልባቸውም ደንድኖ ነበር። በተሻገሩ ጊዜ ገኔስሬጥ ደርሰው ወረዱ፣ ጀልባዋንም በዚያው አቆሙ። ወዲያውም እንደ ወረዱም ሕዝቡ ኢየሱስን አወቁት። ወደ አካባቢውም ሁሉ በመሮጥ ሕመምተኞችን በአልጋ ላይ እየተሸከሙ እርሱ ወደሚገኝበት ስፍራ ሁሉ ያመጡት ነበር። በደረሰበት መንደር ወይም ከተማ ወይም ገጠር ሁሉ ሕመምተኞችን በየአደባባዩ እያስቀመጡ የልብሱን ጫፍ እንኳን ለመንካት ይለምኑት ነበር፣ የነኩትም ሁሉ ይድኑ ነበር። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ፣ በቤተ ክርስቲያናችን ሥርዓት አምልኮ አቆጣጠር ደንብ መሠረት የዛሬው ሰንበት ሰንበት ዘክረምት አምስተኛ በመባል ይታወቃል። በዚህ ጊዜያት ልዑል እግዚአብሔር አምላካችን በቃሉ አማካኝነት የተለያዩ ትምህርቶችንና መልእክቶችን አስተላልፎልናል። በትምህርቶቹ መኖርና ወደ ተግባር መለወጥ የእያንዳንዳችን ኃላፊነት ነው። ዛሬም እንደ ወትሮ የማስተማር ሥራውን ሳያቋርጥ ወደ እርሱ ሊያቀርበን ጥሪውን ያቀርብልናል። ቅዱስ ሐዋርያ ጳውሎስ ወደ ቲቶ በጻፈው መልእክቱ ቲቶ 3 ከቁጥር 1 እስከ 2 ላይ እንደ ተገለጸው እንድንታዘዝና ለበጎ ሥራ ሁሉ የተዘጋጀን፣ የማንሳደብ፣ የማንከራከር፣ ገሮች፣ ለሰው ሁሉ የዋህነትን የምናሳይ እንድንሆን ያሳስበናል። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 6 እስከ 11 ላይም ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠው ኃይል ነው ብሎ ሊያገለግል ይገባል ይለናል። ይህንን ፈጽመን እንደሆነን የተዘጋጀልን ሽልማት መንግሥቱን መውረስ እንደሆነ በተለያየ ጊዜ ተነግሮናል። ታዲያ ይህ የሕይወት ጉዞ ቀላል አይደለም። ብዙ ፈተና፣ ብዙ መሰናክል አለው። ነገር ግን እርሱ ከእኛ ጋር ስለሚሆን ስለሚያግዘን ሁል ጊዜ አይዟችሁ፣ አትፍሩ እያለ ያበረታታናል። በዛሬው የወንጌል ክፍል የክርስቶስ ተከታይ የነበሩ ደቀ መዛሙርት በጀልባ ሲጓዙ የደረሰባቸውን ችግር የሚዳስስ ነው። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደርሶ አይዟችሁ አትፍሩ ብሎ ሲያበረታታቸው እናያለን። ታሪኩም እንደዚህ ነው። አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ ባሕር አጠገብ ሲያስተምር፣ ሕሙማንን ሲፈውስና ሌሎችንም ተአምራት ሲያደርግ ከዋለ በኋላ ደቀ መዛሙርቱ ከገሊላ ባሕር ማዶ ወደ ገኔስሬጥ በታንኳ ማለትም በትልቅ ጀልባ ተሳፍረው እንዲሻገሩ አዘዛቸውና እርሱ ለመጸለይ ወደ አንድ ተራራ ጫፍ ላይ ወጣ። ደቀ መዛሙርቱም የጌታን ትእዛዝ አክብረው በታንኳ ወደ ባሕር ማዶ ለመሻገር ተነሱ። ቀደም ሲል ሲነበብ እንደ ሰማ ነው የዛሬው ቅዱስ ወንጌል የኢየሱስን ልዩ ድንቅ ተግባር ይተርክልናል። በገሊላ ሐይቅ ውሃ ላይ በሌሊት በጀልባ ወደሚሻገር ደቀ መዛሙርቱ ሲመለስ እናያለን። ኢየሱስ ይህንን ያደረገው ለምንድን ነው? ምናልባት በሐሳቡ በሥቃይ ላይ የሚገኙትን ደቀ መዛሙርቱን ለመርዳት ባደረገው አጣዳፊ የማይጠበቅ ፍላጎት የተነሳ ይሆን? ሆኖም ሁሉንም ነገር ያቀደው በዚያ ምሽት እንዲሄዱ ያደረጋቸው ኢየሱስ ራሱ ነው። መጽሐፍ ቅዱስ እንኳን በጀልባ ተሳፍረው ወደ ማዶ እንዲቀድሙ ታዘዛቸው ይለናል። የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ እንደተገለጸው ምናልባት ይህን ያደረገው የእርሱን ታላቅነትና ታላቅ ኃይሉን ለማሳየት ይሆን ብለን ራሳችንን ልንጠይቅ እንችል ይሆናል። እንዲሁም እሱ ግን እንደዛ አይደለም፣ ታዲያ ለምን አደረገ ብለን በድጋሚም ራሳችን ልንጠይቅ እችል ይሆናል። በውሃ ላይ መራመዱ የሚያሳየው ነገር ወዲያውኑ ለመረዳት ያዳግተናል። በእርግጥ በዚያን ዘመን የሰው ልጅ ሊቆጣጠረው ያልቻለ የክፋት ኃይል መፈልፈያ ታላቅ የውሃ መስፋፋቶች ተይዘው ነበር። በተለይ አውሎ ነፋሶች ተነስተው ውዥንብር ሲፈጥሩ እነዚህ ገደሎች የግርግር ምልክቶች ነበሩና የታችኛውን ዓለም ጨለማ ያስታውሳሉ። እንግዲህ ደቀ መዛሙርቱ በጨለማ ጊዜ በሐይቁ መካከል ራሳቸውን አገኙ። መስጠምን፣ በክፉ መንፈስ መያዝን ይፈራሉ። እዚህም ኢየሱስ በውሃ ላይ ማለትም በክፉ ኃይሎች ላይ እየተራመደ መጣና ደቀ መዛሙርቱን አይዟችሁ አትፍሩ እኔ ነኝ አላቸው። የማቴዎስ ወንጌል ምዕራፍ 14 ቁጥር 27 ላይ እንደተገለጸው ይህ የምልክቱ ፍቺ ነው። የሚያስፈሩን ልንቆጣጠረው የማንችለው ክፉ ኃይል ከኢየሱስ ጋር ስንሆን ልናሸንፋቸው እንችላለን። ታላቅ የሚመስለው ክፉ መንፈስ ትንሽ መጠን ይወስዳል። በውሃ ላይ በመራመድ አትፍራ፣ ጠላቶቻችሁን ከእግርህ በታች አድርጌያቸዋለሁና፣ ሰዎች አይደሉም፣ ነገር ግን እነዚያን አይነት ጠላት ሳይሆን ሞት፣ ኃጢአት፣ ዲያብሎስ፣ እነዚህን ጠላቶች ስለ እኛ ሲል ይረጋግጣል። ዛሬም ክርስቶስ ለእያንዳንዳችን አይዟችሁ እኔ ነኝ፣ አትፍሩ፣ እኔ እዚህ ነኝና አይዟችሁ፣ ምክንያቱም ካሁን በኋላ በተናወጠ የሕይወት ውኃ ላይ ብቻህን አይደለህምና። እናም ስለዚህ ራሳችንን በንፋስ ባሕር ላይ ስናገኝ ምን እናደርጋለን?

ጀልባ እንዲሁም የቤተ ክርስቲያኗ ጀልባ በጭንቀላታችን ውስጥ በሚፈጠሩ ንፋስ ምክንያት እንደምንሰጋና የምንጓዝበት ባህር ብዙን ጊዜ እንደሚናወጥ ያውቃል። በመርከባችን በመንቀዝፍበት ወቅት ከሚገጥመን ጠንካራ ድካምና ስራ እርሱ አይታደገንም። ይልቁኑ የዛሬው ቅዱስ ወንጌል አጉልቶ እንደሚያሳየን ደቀ መዛሙርቱን እንዲሄዱ ገፋፋቸው። እሱ ችግሮችን እንድንጋፈጥ ይጋብዘናል። ይህ የሚሆነው እነሱ ደጋፊ ቦታዎች እሱን ለመገናኘት እድሎችን እንድናገኝ እንዲረዳን ማለት ነው። እንዲያውም በጨለማ ጊዜያችን ልክ እንደዚያች ሌሊት በሐይቁ ላይ እንኳን ደህና መጣችሁ ማለት ሊያገኘን ይመጣል። እንግዲህ ራሳችንን እንጠይቅ። ስፈራ ምን ምላሽ እሰጣለሁ? ብቻዬን በራሴ ጠንክሬ ሄዳለሁ ወይስ ጌታን እጠራዋለሁ? እናስ የኔን እምነት ምን ይመስላል? ክርስቶስ ከጠላት ማዕበልና በሕይወቱ እስከሚነሱ አውሎ ንፋሶች የበለጠ ጠንካራ እንደሆነ አምናለሁ ወይ? ግን ከሁሉም በላይ እኔ ከእርሱ ጋር በጀልባ እየተጓዝኩ ነው ወይ? እቀበለዋለሁ ወይ? በሕይወቴ ጀልባ ውስጥ ቦታ ሰጥቼዋለሁ ወይ? መሪውን ለእሱ አሳልፌ እሰጠዋለሁ ወይ? በጨለማ መሻገሪያ ውስጥ የባህሩ ኮከብ የሆነችው ማርያም የኢየሱስን ብርሃን እንድንፈልግ እርሷ በአማላጅነቷ እንድትረዳን በጸሎታችን ልንማጸናት ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 26 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ደስተኛ ለመሆን አስተንትኖ ማድረግና ያስተነተነውን በተግባር ላይ ማዋል ይገባናል በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 10 ከቁጥር 38 እስከ 42 ኢየሱስ በማርታና በማርያም ቤት መስተናገዱ። በጉዟቸውም ላይ ሳሉ እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ በኢየሱስ እግር አጠገብ ተቀምጣ ቃሉን ትሰማ ነበር። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ፣ እህቴ ብቻዬን እንዳገለግል ስትተወኝ አይገድህምን? እንግዲያውስ እንድታግዘኝ ንገራት አለችው። ኢየሱስ መልሶ እንዲህ አላት፣ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ ትታወኪያለሽም፣ የሚያስፈልገው ግን አንድ ነገር ብቻ ነው። ማርያምም መልካሙን ድርሻ መርጣለች፣ ከእርሷም አይወሰድባትም አላት። ይህ የክርስቶስ ወንጌል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።

የተወደዳችሁ ወንድሞቼና እህቶቼ እንደምን ከረማችሁ? ቀደም ሲል ሲነበብ በሰማነው በዛሬው ዕለተ ሰንበት ላይ የተነበበው ቅዱስ ወንጌል ከሉቃስ ወንጌል ምዕራፍ 10 ከቁጥር 38 እስከ 42 ላይ የተወሰደ ሲሆን ኢየሱስ የአልዓዛር እህቶች በሆኑት በማርታና በማርያም ቤት አድርጎ ስለነበረው ጉብኝት ይገልጻል። እነርሱም ኢየሱስን በቤታቸው ተቀበሉት። በወቅቱ ማርያም ትሠራው የነበረውን ሥራ ትታ ኢየሱስ ይናገረው የነበረውን ንግግር እንዳያመልጣት በማሰብ በኢየሱስ እግር ስር ተቀምጣ ታዳምጠው ነበር። እርሱ በሕይወት ሂደት ውስጥ እኛን ሊጎበኘን በሚመጣበት ወቅት ሁሉንም ነገር ወደ ጎን ትተን እርሱን ማዳመጥ ይኖርብናል። ምክንያቱም የእርሱ ከእኛ ጋር መሆንና የእርሱ ቃል ከሁሉም ነገር መቅደም ይኖርበታልና። ጌታ ሁሌም ያስገርመናል። በእውነት እርሱን ማዳመጥ ስንጀምር በዙሪያችን ከቦን የነበረው ደመና በኖ ይጠፋል። ጥርጣሬዎቻችን ለእውነት መንገድ ይለቃሉ። ስጋቶቻችን ወይም ፍርሃቶቻችን ወደ መረጋጋት፣ እንዲሁም የተለያዩ የሕይወት ሁኔታዎች በሙሉ በትክክለኛ ቦታቸው ላይ እንዲገኙ ያደርጋል። ጌታ ሁልጊዜም ወደ እኛ በሚመጣበት ወቅት ሁሉ ነገሮችን በሙሉ በሚገባ ያስተካክልልናል። የቢታንያ አገር ተወላጅ የሆነችው ማርያም በኢየሱስ እግር ስር ተቀምጣ እንደነበረ የሚያሳየው ትዕይንት ውስጥ ቅዱስ ሉቃስ የአንድ አማኝ የሆነ ሰው የጸሎት ምልከታ ምን መሆኑን ያሳየናል። እሱም ጌታውን ማዳመጥና ከእርሱ ጋር ለመጣጣም ያለውን ፍላጎት ያሳያል። ይህ ጉዳይ የሚያመለክተው ደግሞ በየዕለቱ እረፍት ማድረግ እንደሚገባንና ለጥቂት ደቂቃዎች ያህል በጸጥታ መቆየት በየቀኑ ባጠገባችን በማለፍ ለሚያበረታታን ኢየሱስ በቂ የሆነ ስፍራ መስጠት እንደሚገባን የሚያሳይ ሲሆን ብርታትን እንዲሰጠን ከእርሱ ጋር ለየት ያለ ቆይታ እንዲኖረን እርጋታ እንዲኖረን እና በዕለት ተዕለት ተግባራችን ውጤታማ እንድንሆን እንዲረዳን ጭምር ልንጸልይ ያስፈልጋል። አስተንትኖ ጊዜም ያስፈልገናል። ኢየሱስ እርሷ የተሻለውን መርጣለች በማለት ማርያምን በማድነቅ በተጨማሪም እያንዳንዳችን ነገሮችን በማከናወን ከመጠመድ ይልቅ የእርሱን ቃል ለማዳመጥ ቅድሚያ መስጠት እንደሚገባን፣ ነገር ግን አስቀድማችሁ የእግዚአብሔር መንግሥትና ጽድቁን እሹ፣ ሌላው ተጨማሪ ነገር ይሰጣችኋል እንደሚለው ሁሉ ዕለታዊ የሆኑ ተግባሮቻችንን በሚገባ ማከናወን እንችል ዘንድ የጌታን ቃል በቅድሚያ ማዳመጥ እንደሚገባን ይነግረናል። የማርያም እህት የሆነችው ማርታ የምትባል ሴት በዚህ ታሪክ ውስጥ ትገኛለች። ወንጌላዊው ቅዱስ ሉቃስ እንደገለጸው ኢየሱስን ወደ ቤት የጋበዘችው እርሷ እንደነበረችም ይነግረናል። ምናልባትም ማርታ የማርያም ታላቅ እህት ልትሆን ትችል ይሆናል። በእርግጥ ማርያም በኢየሱስ እግር ስር ተቀምጣ ታዳምጥ በነበረበት ወቅት ማርታ ብዙ ሥራዎችን በማከናወን ጉድ ጉድ ትል ነበር። ለዚያም ነው ታዲያ ማርታ ማርታ ስለ ብዙ ነገር ትጨነቅያለሽ በማለት ኢየሱስ የተናገራት በዚህ ምክንያት ነው። ኢየሱስ እነዚህን ቃላቶች የተጠቀመው የማርታን ሥራ ለመኮነን ፈልጎ ሳይሆን ይልቁኑ አንዳንድ ጊዜ ከሚፈጠረው ጭንቀት ማረፍ እንደሚገባን ለመግለጽ ፈልጎ የተናገረው ቃል ነው። እኛም ብንሆን የቅድስት ማርታን ጭንቀትና አብነት እንጋራለን። በቤታችን በማኅበረሰባችኑ ሳይቀር እርስ በርስ የመቀባበል የወንድማማችነት ባህል በማንጸባረቅ ሁላችንም እንግዳ ሆነን የሄድንበት ቤት እንደ ቤታችን ሆኖ እንዲሰማን ማድረግ፣ በተለይም አቅመ ደካማ የሆኑ እና ድሆችን በሮቻችንን በሚያንኳኩበት ወቅት ተቀብለን ማስተናገድ ይኖርብናል። ስለሆነም የዛሬው ቅዱስ ወንጌል የሚተርክልን ነገር ቢኖር የልብ ጥበብ የሚለካው አስተንትኖና ተግባር የተሰኙትን ሁለት መሠረታዊ የሆነው ነገሮችን አጣምሮ በተግባር ላይ ማዋል ላይ የተመሠረተ ነው። ማርታና ማርያም ይህንን መንገድ ያሳዩናል። ሕይወታችን በደስታ የተሞላ ጣዕም እንዲኖራት የምንፈልግ ከሆነ እነዚህን ሁለት መሠረታዊ የሆኑ ነገሮችን አጣምረን መተግበር ይኖርብናል። በአንድ በኩል በኢየሱስ እግር ስር መቀመጥ ሁሉንም ምስጢር ይገልጽልን ዘንድ ማዳመጥ የሚገባን ሲሆን፣ በሌላ በኩል ደግሞ ለሰዎች የምናስብና እንግዳ ተቀባይ መሆን እርሱ በሮቻችን አጠገብ በሚያልፍበትና በሚያንኳኳበት ወቅት እርሱ የድሆችን ፊት ገጽታ ተላብሶ እረፍትና የወንድማማችነት ፍቅር ፍለጋ በበራችን ላይ በሚመላለስበት ወቅት እርሱን ተቀብለን ማስተናገድ ይኖርብናል። የዚህን ዐይነት መስተንግዶ ማድረግ ይኖርብናል። የቤተ ክርስቲያን እናት የሆነችው እመቤታችን ቅድስት ድንግል ማርያም እግዚአብሔርን
እህት ወንድሞቻችንን ማርያም በነበራት አይነት ልብና ማርታ በነበራት አይነት እጅ መውደድና ማገልገል እንችል ዘንድ ከልጇ ዘንድ ጸጋ እንድታሰጠን ልንማጸናት የሚገባ ሲሆን ኢየሱስ ክርስቶስን በማዳመጥ የሰላምና የተስፋ ሐዋርያ እንድንሆን ጭምር እንድትረዳን ልንማጸናት ይገባል። ይህ ደግሞ በጣም አስፈላጊ የሆነ ጉዳይ ነው። በእነዚህ ሁለት አመለካከቶች የሰላምና የተስፋ መሳሪያዎች መሆን እንችላለን። እመቤታችን ቅድስት ድንግል ማርያም ይህንን መተግበር እንችል ዘንድ እርሷ በአማራጅነቷ ትረዳን ዘንድ ልንማጸናት ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን የዛሬው የእሁድ ሐምሌ 26/2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ 12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ሐምሌ 27 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን በማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ላይ በማስተንተን ያሰሙትን ቃለ ምዕዳን ትርጉም በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰዩታው ያለው አስደንጋጭ ሁኔታ ያሳሰባቸው መሆኑን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ጥሪ በማዳመጥ በቁርጠኝነት ሊከተሉት እንደሚገባ ማሳሰባቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ሞዛምቢካውያኑ ገዳማውያት ሰላምን ለማስፈን የእርቅና የሰላም ሰዎች እንሁን ማለታቸውን በአራተኛው ዜናችን እናስደምጣችኋለን። የሜክሲኮ ወጣቶች የሚስዮናዊነት ጥሪን በድፍረት እንዲቀበሉ ጥሪ መቅረቡን በአምስተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወልደ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኛላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ የሰውን ልጅ ረሃብ በእውነት ያረካል ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። በማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ላይ በተጻፈው የእንጀራና የአሳ ተአምር ላይ በማስተንተን ባሰሙት ቃለ ምዕዳን ኢየሱስ ክርስቶስን ማግኘት ገንቢ ተሞክሮ መሆኑን ለምእመናኑ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Quando ascoltiamo il Vangelo, sentiamo spesso raccontare dei segni compiuti da Gesù. Sono gesti che manifestano la sua speciale dedizione per noi.
1: Udu wendimoche na ehtoche, melkam ihudi unullachu. ቅዱስ ወንጌል የሚነግረንን ስንሰማ ኢየሱስ ክርስቶስ ለኛ ያለውን ልዩ ፍቅርና ለዓለም በሙሉ የሚያመጣውን ድነት የሚያሳዩ ምልክቶችን እንዳደረገ ብዙ ጊዜ እንሰማለን። በዚህም ኢየሱስ ክርስቶስ ለሕይወታችን ትርጉም የሚሰጥ ከክፋትና ከኃጢአት የሚያድነን አምላክ ሆኖ መቅረቡን እንገነዘባለን። ኢየሱስ ክርስቶስ የዕውራንን ዓይን ሲያበራና መስማት ለማይችሉት የመስማት ችሎታን ሲሰጥ ታምራዊ ተግባራትን ከማድረግ የበለጠ የእግዚአብሔር መንግሥት ቅርብ መሆኑን ለሁሉም ሰው ማወጁን እናያለን። በዚህ መንገድ ከማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ተወስዶ የተነበበው የዛሬው ቅዱስ ወንጌል ኢየሱስ ክርስቶስ ሰዎችን የጎደሉ የስሜት ሕዋሳትን የሚመልስ ብቻ ሳይሆን ስሜቶቻችንንም በመልካም ነገር የሚሞላ መሆኑን ይመሰክራል። ኢየሱስ ክርስቶስ መስማት የተሳነው ሰው ተፈውሶ የምስራቹን ቃል እንዲሰማ አድርጓል። ማየት ለተሳነው ሰው የተደረገለትን አስደናቂ የቤዛነት ሥራ ያሳያል። እንደዚሁም ኢየሱስ ክርስቶስ ለተራቡት ሰዎች ምግብን ይሰጣል። የዳቦ መባዛት ታሪክ ከኢየሱስ ክርስቶስ ጋር መገናኘት ገንቢ ተሞክሮ መሆኑን ያሳየናል። ምግብ በሌለበት ምድረ በዳ ላይ ኢየሱስ ክርስቶስ የሕይወት እንጀራ ነው። ከእርሱ ጋር ስንሆን ፍላጎቶቻችን በሚገባ ይሟላሉ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ 12 መሶብ ሙሉ አነሱ። የማቴዎስ ወንጌል ምዕራፍ 14 ቁጥር 20። ይህ ቁጥር የጌታ ስጦታ ሁሉ አቀፍ መሆኑንና ለእኛ ያለው የእርዳታ እንክብካቤ ፈጽሞ የማያቋርጥ መሆኑን ያሳያል። የተወደዳችሁ ምእመናን ሆይ፣ ኢየሱስ ክርስቶስ የሰውን ልጅ ረሃብ፣ የእኛን የእውነትና የሕይወት ረሃብ በእውነት ያረካል። የእርሱ ምሳሌ ከሌሎች ጋር ስንጋራ ምንም ነገር እንደማይጣል ያስተምረናል። ለግል ብቻ ማከማቸት ወይም ስግብግብነትና ብክነት በተቃራኒው የአንድ ክፉ ሥራ ሁለት ገጽታዎች ናቸው። ይህ መንፈሳዊ ሕመም በሀብት ብዛት የሚሰክሩ ሰዎች ስሜት በማዳከም በረሃብ የሚያለቅሱትንና በጥማት የሚጮኹ ሰዎችን እንዲረሱ ያደርጋል። ስለዚህ በከንቱ በሚጠፋ ሀብት ፊት ምግብን ለመለመን የተዘረጉ እጆችን፣ ሰላም በመጥፋቱ ምክንያት ቤቶቻቸው የተቃጠሉባቸውን ሰዎች እናገኛቸዋለን። ጦርነትና ትዕቢት በበዛበት ዓለም ውስጥ ስንኖር ኢየሱስ ክርስቶስ ወደ ሰማይ አሻቅቦ አየና እንጀራውንም ባርኮ ቆረሰው፣ ለሕዝቡ እንዲያከፋፍሉ ለደቀ መዛሙርቱ ሰጣቸው የሚለውን የደግነት ምሳሌ እናስብ። የማቴዎስ ወንጌል ምዕራፍ 14 ቁጥር 19። በዚህ የበጎ አድራጎት ተአምር በመጨረሻው እራት ላይ ደረጃውን የሚያገኙ የኢየሱስ ክርስቶስን ባሕርያት እናያለን። ምክንያቱም የእግዚአብሔር ልጅ ወንድማችን ሆኖ ሕይወቱን የሰጠን በዚያ ጊዜ ነበር። በቅዱስ ቁርባን ጸጋ እየተደሰትን ከቤተሰብና ከጓደኛ ጋር የቀረበልንን ማዕድ ጸልየን በመብላት በዕለት ተዕለት ተግባራችን ውስጥ ስለ ቅዱስ ቁርባን ውበት እንመስክር። ከኢየሱስ ክርስቶስ ጋር በመሆን ለተቸገሩ ጎረቤቶቻችን እርዳታ የምንሰጥ ከሆነ የእረፍት ጊዜያችን እንኳ የተረጋጋ የወንድማማችነት ጊዜ ሊሆን ይችላል። ስለዚህ አፍቃሪ እናታችን ቅድስት ድንግል ማርያም ማንም ሰው የዕለት እንጀራውን እንዳያጣ እኛም በበጎ ሥራችን ለማደግ እንድትረዳን በጸሎት እንጠይቃት።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ሙሉ ትርጉም ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰውታ ያለው አስደንጋጭ ሁኔታ ያሳስባቸው መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ባደረጉት ንግግር በስፔን ራስ ገዝ በሆነች ሰውታ ከተማ እየታየ ያለው አሳሳቢ የስደት ችግር እንዳሳሰባቸው ገልጸዋል። በተጨማሪም በዓለም ዙሪያ የሚካሄዱ ጦርነቶች እንዲያቆሙ ጸሎታቸውን አቅርበው በሳምንቱ ማብቂያ ላይ ሊገኝ የሚችለውን የአሲሲ ይቅርታ መንፈሳዊ ስጦታን አስታውሰዋል። በስፔኑ ራስ ገዝ ከተማ ሴውታ ውስጥ ያለው አስደንጋጭ የስደተኞች ሁኔታ ያሳስበኛል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአፍሪቃ እመቤታችን ቅድስት ድንግል ማርያም አማላጅነት ከእግዚአብሔር ዘንድ የሰላም የመረጋጋትና የፍትህ መፍትሄዎች እንዲገኙ ጸሎታቸውን አቅርበዋል። ቅዱስነታቸው በስፓኒሽ ቋንቋ ተማጽኗቸውን ያቀረቡት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ሲሆን በሰሜን አፍሪካ የባህር ዳርቻ ከሞሮኮ ጋር የምትዋሰነው የስፔን ራስ ገዝ ሰውታ ከፍተኛ ቁጥር ያላቸው ስደተኞች የሚገኙባት ከተማ እንደሆነች ይታወቃል። በቅርብ ቀናት ውስጥ ብቻ ከሞሮኮ በአስር ሺዎች የሚቆጠሩ ስደተኞች ወደ ግዛቲቱ ለመግባት የሞከሩ ሲሆን ይህም እጅግ ብዙ የስደተኞች መቀበያ ጣቢያዎች እንዲገነቡና ስፔንም ተጨማሪ የጸጥታ ኃይሎችን እንድታሰማራ ማድረጉ ታውቋል። ባህርን ለመሻገር በተደረጉ አስቸጋሪና አደገኛ ሙከራዎች በትንሹ የ67 ሰዎች ሕይወት ጠፍቷል። ሮይተርስ የዜና ምንጭ በዘገባው አብዛኞቹ ተጎጂዎች በባህር ውስጥ ሰጥመው እንደቀሩ ወይም ሲያቋርጡ በድብቅ እንደተገደሉ አስታውቋል። በጦርነቱ ምክንያት ስቃይ የሚደርስባቸውን ሰዎች ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም ዙሪያ የሚካሄዱ ጦርነቶች ቆመው ሰላም እንዲገኝና ለግጭቶችም ዲፕሎማሲያዊ መፍትሄዎች እንዲገኙ የምናቀርበውን ጸሎት እንቀጥል ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት የተጎዱትን በተለይም አቅመ ደካሞችንና ራሳቸውን ከአደጋ መከላከል የማይችሉ ሕፃናትን፣ አረጋውያንንና ሕሙማንን በጸሎታቸው አስታውሰው የሚሰቃዩትን እግዚአብሔር እንዲያጽናናቸው እርዳታን የሚያቀርቡ ሰዎች ሥራን እንዲባርክ ጸልየዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም በሳምንቱ መጨረሻ የሚከበረውን የአሲሲ የምሕረት በዓል በማስታወስ ምእመናን ለዚህ ታላቅ መንፈሳዊ ስጦታ እግዚአብሔርን እንዲያመሰግኑና ስጦታውንም እንዲንከባከቡ አደራ ብለዋል። የአሲሲው ይቅርታ ከአሲሲው ቅዱስ ፍራንችስኮስ ጋር የተቆራኘ ሙሉ የይቅርታ አገልግሎት ሲሆን ይህም በእርቅና በቅዱስ ቁርባን ምስጢራት እንዲሁም ቁምስናዎችንና በፍራንችስካውያን የሚመሩ ቤተ ክርስቲያናትን በመጎብኘት የሐዋርያት ጸሎት ሃይማኖትንና አባታችን ሆይ ጸሎትን በመድገም ለርዕሰ ሊቃነ ጳጳሳትና ዓላማቸው በመጸለይ ሊገኝ የሚችል እንደሆነ ታውቋል። እንደ ጎርጎሮሳውያኑ በ1216 ዓመተ ምህረት የተጀመረው የአሲሲ ይቅርታ ኢየሱስ ክርስቶስ፣ ቅድስት ድንግል ማርያምና መላእክት ቅዱስ ፍራንችስኮስ በአሲሲ በገነባት ትንሿ የጸሎት ቤት ፊት በተገኙበት ወቅት እንደነበር ይታወሳል። ቅዱስ ፍራንችስኮስ ለነፍሳት ድነት ምን እንደሚፈልግ ኢየሱስ በጠየቀው ጊዜ ወደ ጸሎት ቤቷ ለሚገቡት ሙሉ ይቅርታ እንዲሰጣቸው ጠይቆት እንደነበር ሲታወስ፣ በኋላም ነሐሴ 25 ወይም 26 ፍራንችስካዊ ቁምስናን የሚጎበኝ ማንኛውም ሰው የይቅርታ ስጦታን እንደሚያገኝ ታውቋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ጥሪ በማዳመጥ በቁርጠኝነት ሊከተሉት እንደሚገባ አሳስቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ አገር በሆነች ኤኳዶር ውስጥ ለሚካሄድ 7ኛው ብሔራዊ የወጣቶች ቀን መልእክት አስተላልፈዋል። ቅዱስነታቸው ለወጣቶች በላኩት የቪዲዮ መልእክት ወጣቶች ኢየሱስ ክርስቶስን እንዲከተሉ ከእርሱ ጋር የመገናኘት ደስታ ሕይወታቸውን እንዲለውጥና ሌሎችም እርሱን እንዲፈልጉት እንዲያነሳሳቸውና የቅድስት እናት ድንግል ማርያም ምሳሌ እግዚአብሔር ለሕይወታቸው ያለውን ዕቅድ እንዲቀበሉ እንዲያነሳሳቸው ጥሪ አቅርበዋል። ከኢየሱስ ክርስቶስ ጋር መገናኘት ልብን በደስታ በመሙላት የፍቅሩና የምሕረቱ ምስክሮች እንድንሆን ጥንካሬን ይሰጠናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አይዟችሁ እኔ ዓለምን አሸንፌዋለሁ በሚል መሪ ቃል ቅዳሜና እሁድ ኤኳዶር ውስጥ በኢራባ ከተማ ለተካሄደው 7ኛው ብሔራዊ የወጣቶች ቀን ተሳታፊዎች የቪዲዮ መልእክት በመላክ የሚያጽናና ማሳሰቢያ አቅርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለወጣቶች በላኩት መልእክት ኢየሱስ ክርስቶስ ለሕይወታቸው ትርጉም እንደሚሰጥ አስረድተው የእግዚአብሔርን ጥሪ እንድትሰሙና በቆራጥነት እንድትከተሉ አበረታታችኋለሁ ብለው ወጣቶች የቤተ ክርስቲያን ውድ ልጆች እንደሆኑ አስታውሰዋል። ሊሎች በርካቶች ክርስቶስን እንዲያውቁ ለማድረግ ቤተ ክርስቲያን የወጣቶችን ደስታ ድፍረትና ምስክርነት ትፈልጋለች ብለው በፍቅሩ እንድትለወጡ ራሳችሁን ፍቀዱ ሲሉ አክለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ወጣቶች የይቅርታ የእርቅና የሰላም አራማጆች እንዲሆኑ ጥሪ በማቅረብ የኢኳዶርን ወጣቶች ለእመቤታችን ቅድስት ድንግል ማርያም አደራ ሰጥተዋል። እመቤታችን ቅድስት ድንግል ማርያም ወንጌልን በተግባር እንድትኖሩና እግዚአብሔር ለሕይወታችሁ ላለው ዕቅድ ራሳችሁን ለማስገዛት የምታነሳሳ ምሳሌ ትሁን ሲሉ ጸሎታቸውን ያቀርበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሞዛምቢካውያን ገዳማውያት ሰላምን ለማስፈን የእርቅና የሰላም ሰዎች እንሁን ማለታቸው ተነገረ። ዘገባውን ዘላለም ኃይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: በሞዛምቢክ የሚገኙት የክርስቶስ ክቡር ደም ማኅበር አባላት የሆኑት እህት ማሪያ ዶሴኡ እና እህት አሜሊያ አሌክሳንደር ከቫቲካን ዜና ጋር ባደረጉት ቃለ ምልልስ ሮም ውስጥ እየተከታተሉት ስለሚገኘው መንፈሳዊና ሙያዊ ስልጠና በመጥቀስ ይህ ስልጠና ለሞዛምቢካውያኑ ሚስዮናውያን ጥልቅ ፍላጎት እንደነበር የገለጹ ሲሆን ሁለቱ እህቶች በቃለ ምልልሱ ወቅት ለሞዛምቢክ ሕዝብ በተለይም ለወጣቶች ባስተላለፉት መልእክት ችግሮች ሲያጋጥማቸው ተስፋ እንዳይቆርጡ እንዲሁም ሰላምና እርቅን እንዲቀበሉ ማሳሰባቸው ተነግሯል። ገዳማውያት እህቶቹ ለሞዛምቢክ ወጣቶች በተለየ ሁኔታ ባስተላለፉት መልእክት በተለይ ችግር በሚከሰትበት ጊዜ ተስፋ መቁረጥ እንደማይገባ፣ በእግዚአብሔር መታመንና ጸሎት ማድረግ አስፈላጊ መሆናቸውን አጽንኦት ሰጥተው የገለጹ ሲሆን፣ ሆኖም ግን ይህንን ማድረግ የሚቻለው እያንዳንዱ ሰው የራሱን ድርሻ በመወጣት እንደሆነ ገልጸው በመጀመሪያ ደረጃ ይህ ሰላም በሀገሪቷ ላይ እውን እንዲሆን እያንዳንዱ ሰው የሰላምና የእርቅ ሰው መሆን እንዳለበት እነዚህ ሞዛምቢካውያን ሚስዮናውያን እህቶች ጠቁመዋል። ሚስዮናውያኑ በማከልም በሮም ስለሚከታተሉት የስልጠና መርሃ ግብር የተናገሩ ሲሆን ስልጠናው የመጨረሻ ቃለ መሐላ ለመግባት ለሚዘጋጁም ሆነ ቀደም ብሎ የመጀመሪያ ደረጃ ቃለ መሐላ ለፈጸሙት እህቶች ያለውን ጠቀሜታ አጉልተው አሳይተዋል። ጊዜያዊ ወይም የመጀመሪያ ደረጃ ቃለ መሐላ የገቡት እህት አሜሊያ ይህንን አስመልክተው እንደተናገሩት የስልጠና ክፍለ ጊዜዎቹም ስለ ወደፊቱ ጊዜ ትክክለኛውን ምርጫ ለማድረግና ለመወሰን ስለሚረዱ እጅግ አስፈላጊ እንደሆኑ ገልጸው ወደፊትም ገና የሚማሩትና ጥናት የሚያደርጉባቸው ነገሮች መኖራቸውን ጠቁመው የምንወስነው ውሳኔ የምንፈልገው ነገር መሆን ወይም አለመሆኑን ለመወሰን ስልጠናው ይረዳናል ሲሉም አስረድተዋል። ይህ ስልጠና የመጀመሪያ ደረጃ ቃለ መሐላ ለፈጸሙት ለሁለቱም የክቡር ደም ማኅበር ሚስዮናውያን እህቶች አስፈላጊ እንደሆነ የገለጹ ሲሆን ምክንያቱም ደግሞ ሁለቱም ገዳማውያት እህቶች ራሳቸውን ማደስና ማዋሃድ አስፈላጊ በመሆኑም እንደሆነ ጠቅሰው ከዚህም ባሻገር ሁልጊዜ ለዘመኑ ምልክቶች ትኩረት መስጠት እንደሚገባቸው አመላክተዋል። የማኅበሩ ልዩ መንፈሳዊ ተልእኮ የዘመኑን ፍላጎቶች ግንዛቤ ውስጥ ያስገባ መሆን እንደሚገባው የገለጹት እህት ማርያም የክቡር ደም ሚስዮናውያን አባላት ከውጫዊ ሁኔታዎች ማለትም ከቁምስናዎችና ከምዕመናን ጋር ከመዋሃድ ባሻገር አንድ የሃይማኖት ማኅበረሰብ ሁልጊዜ ራሳቸውን መጠየቅ እንዳለባቸው የገለጹ ሲሆን የማኅበሩ መንፈሳዊ ተልእኮ ለዛሬው ዓለም ፍላጎት ምላሽ መስጠቱን ማረጋገጥና የዛሬውን ሰው በተሻለ ሁኔታ ለመርዳት በማኅበሩ ውስጥ መታደስ የሚገቡ ነገሮች ማጤን እንደሚያስፈልግም አመላክተዋል። የአባላት ስልጠና ኃላፊ የሆኑት እህት ማርያ እና እህት አሜሊያ አሌክሳንደር በአሁኑ ወቅት የሚኖሩት እና የሚያገለግሉት በሞዛምቢክ የሚስዮናዊነት አገልግሎት ላይ ለተሰማሩ እህቶች እንዲሁም ለተጨማሪ መንፈሳዊ ትምህርት ወደ ፖርቱጋል ለሚመጡ የሞዛምቢክ እህቶች ማረፊያ እንዲሆን እንደ አውሮፓውያን አቆጣጠር በ1960 ዓ.ም ፖርቱጋል ሊዝበን ከተማ ውስጥ በሃይማኖታዊ ማኅበሩ የተቋቋመ ቤት ውስጥ እንደሆነ የገለጹ ሲሆን እህት አሜሊያ በሊዝበን የቴክኒክ ሙያና ስልጠና እየተከታተሉ የሚገኝ በዚህ ሁኔታ ውስጥ እንደሆነም ጠቅሰው በተመሳሳይ ጊዜም በአካባቢው በሚገኝ የካቶሊክ ቤተ ክርስቲያን ማኅበረሰብ ውስጥ እያገለገሉ እንደሚገኝም ጠቁመዋል። ከዚህም ባሻገር ለመጨረሻ ቃለ መሐላ ዝግጅት እያደረጉ መሆኑን የገለጹት የሞዛምቢክ ተወላጅ የሆኑት እህት አሜሊያም በዚህ ማኅበረሰብ ውስጥ በመሆናቸው ደስተኛ እንደሆኑ፣ ትምህርታቸውን ሲያጠናቅቁ ማኅበራቸውና ተልእኳቸው የሚጠይቅባቸውን ተግባር እንደሚፈጽሙ ለቫቲካን ዜና ገልጸዋል። ይህ በመሆኑ ምክንያት ከፍተኛ ፍላጎትና እጥረት ያለባት ሀገራቸውን ትተው በመውጣት በማህበሩ ተልእኮ መሰረት ሌላ ሀገር ውስጥ ማገልገል ጊዜን በከንቱ ማባከን ሳይሆን እዚህ በሚያገኙት ጉልበትና አቅም በሀገራቸው ድጋፍ የሚያስፈልጋቸውን ሰዎች ለመርዳት እንደሚጠቀሙበት እህት አሜሊያ በአጽንኦት የገለጹ ሲሆን ከዚህም ባሻገር ሁልጊዜ ድጋፍ ለሚሹ በዕድሜ የገፉ ገዳማውያት እህቶች ለመርዳት ይህ ስልጠና ጉልበት እንደሚሆናቸውም አስረድተዋል። ሁለቱ ሚስዮናውያን እህቶች በተለይም ስራ አጥነትን፣ ግጭትን፣ ወንጀልንና ሌሎች በርካታ ተግዳሮቶችና ችግሮችን ለሚጋፈጡት የሞዛምቢክ ወጣቶች የተስፋ መልእክት ያስተላለፉ ሲሆን ምንም እንኳን በየቀኑ የተለያዩ ተግዳሮቶች ቢገጥሙም ተስፋ አለመቁረጥ እንደሚገባ፣ ምክንያቱም ለተሻለ ነገ መኖር የሚሰጠው ተስፋ ቤተሰቦችንና ሀገራትን የሚገነባ ኃይል መሆኑን አመላክተዋል። ጸሎት በእርግጥም ለወደፊቱ ጊዜ ቁልፍ ነገር ስለሆነ ወጣቶች ሁል ጊዜ በእግዚአብሔር መታመንና መጸለይ እንዳለባቸው የመከሩት ገዳማውያት እህቶቹ፣ ሆኖም ግን በመጀመሪያ የራሳችንን ድርሻ መወጣት እንደሚገባም፣ ለሀገራችን የምንመኘውን ሰላም በውስጣችን በመያዝ የእርቅና የሰላም ሰዎች መሆን ይገባናል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሜክሲኮ ወጣቶች የሚስዮናዊነት ጥሪያቸውን በድፍረት እንዲቀበሉ ጥሪ ቀረበላቸው። ዘገባውን ዘላለም ኃይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: ከ6000 በላይ የሚሆኑ የሜክሲኮ ካቶሊካውያን ወጣቶች በ15ኛው ብሔራዊ የሚስዮናዊ ወጣቶች ጉባኤ ላይ እየተሳተፉ ባለበት ወቅት የቅድስት መንበር የወንጌል ስርጭት ጉዳዮች ጽህፈት ቤት ኃላፊ ሊቀ ጳጳስ ፎርቹናተስ ኑዋንቹኩ ወጣቶች የተጠሩት በሰፊው ባህር ላይ ለመጓዝ እንጂ አሳ ማቆያ ገንዳ ውስጥ ተገድቦ ለመቆየት አይደለም በማለት ወጣቶች በነጻነት ወንጌልን እንዲያውጁ በምሳሌ አስታውሰዋቸዋል። የሜክሲኮ የቅዱስ ሉዊስ ፓቶሲ ሀገረ ስብከት ከሜክሲኮ የጳጳሳዊ የሚስዮናውያን ማህበራት ጋር በመተባበር ከሐምሌ 16 እስከ 19 ቀን 2018 ዓ.ም ድረስ የተካሄደውን 15ኛ ብሔራዊ የሚስዮናዊ ወጣቶች ጉባኤ ያስተናገደ ሲሆን ጉባኤው ወጣቶች ከቅድስት ድንግል ማርያም ጋር ሆነው በተልእኮ አማካይነት የተስፋ አብሳሪዎች ይሆናሉ በሚል መሪ ቃል መላው ሀገሪቱ ከሚገኙ የተለያዩ ሀገረ ስብከቶች የተውጣጡ ከ6000 በላይ ወጣቶች በተገኙበት መከበሩ ተነግሯል። ለአራት ቀናት የቆየው ይህ ጉባኤ በጸሎት፣ በስልጠና፣ በሚስዮናዊ ተመክሮና በዲጂታል ዓለም ውስጥ እየተስፋፋ የመጣውን ተልእኮ ጨምሮ ለወንጌል ስርጭት በተደረገ የታደሰ ቁርጠኝነት ወጣቶቹን ማጠናከሩ የተገለጸ ሲሆን በጉባኤው ላይ የተገኙት ለአንደኛ ደረጃ የወንጌል ስርጭትና የተወሰኑ አዳዲስ አብያተ ክርስቲያናት የተመደበው የቅድስት መንበር የወንጌል ስርጭት ጉዳዮች ጽህፈት ቤት ኃላፊ ሊቀ ጳጳስ ብፁዕ አቡነ ፎርቹናተስ ኑዋንቹኩ ወጣቶቹ ለጌታችን ኢየሱስ ክርስቶስ የሚስዮናዊነት ትእዛዝ በሙሉ ልብ ምላሽ እንዲሰጡ አበረታተዋቸዋል። ሊቀ ጳጳሱ ይህንን ያሉት ወደ ዓለም ሁሉ ሂዱና ወንጌልን ለፍጥረት ሁሉ ስበኩ ከሚለው የወንጌል ትእዛዝ በመነሳት ሲሆን ሁሉም ክርስቲያኖች መልካሙን ዜና ለሁሉም ሰው በአካልም ሆነ በዲጂታል መድረኮች ለማድረስ እንደተጠሩም አስታውሰዋል። ሊቀ ጳጳስ ኑዋንቹኩ ወጣቶቹ ልክ በገሊላ ባህር ላይ እንደነበሩት ደቀ መዛሙርት ሁሉ ከተለመደው አካባቢያቸው አልፈው እንዲሄዱ ያበረታቱ ሲሆን ወጣቶቹ የተላኩት በእንግሊዝኛው አኳሪየም ተብሎ ወደሚጠራው አሳ ማቆያ ገንዳ ማለትም ወደ ትንሽ አስተማማኝና ቀድሞ ወደሚታወቅ ቁጥጥር ወደሚደረግበት ቦታ እንዳልሆነ ጠቁመው ነገር ግን ወደ ሰፊው ጥልቅና አንዳንዴ ማዕበል ወደሚበዛበት ወደ ሰፊው ባህር እንደሆነ አሳስበው ያንዳንዱ የሰው ልጅ ልብ የተፈጠረው ለሰፊው የእግዚአብሔር ተልእኮ አድማስ መሆኑን አጽንኦት ሰጥተው ተናግረዋል። የወጣቶቹ የሚስዮናዊነት ጥሪ የተጀመረው በሚስጥረ ጥምቀት እንደሆነና አስቀድመው እንደተላኩ እንዲሁም አንድ ተልእኮ እንደተሰጣቸው ያስታወሱት ሊቀ ጳጳሱም ይህም ክርስቶስን ማሳወቅ፣ እርሱን መውደድና እርሱን መከተል እንደሆነ ያመላከቱ ሲሆን ብፁዕነታቸው በማከልም ወጣቶቹ በእግዚአብሔር እንዲታመኑና ባሉበት ቦታ ሁሉ ወንጌልን በድፍረት እንዲሰብኩ ጥሪ አቅርበዋል። ከዚህም በተጨባሪ ሊቀ ጳጳስ ኑዋንቹኩም ወጣቶች

0: ወደፊቱን በልበ ሙሉነት በመመልከት የቤተ ክርስቲያኗን የሚስዮናዊነት ሥራ ቀጣይነት ያስታወሰ ሲሆን፣ ስብሰባው የተካሄደው የዓለም ተልእኮ እሁድ መቶኛ ዓመትና የሜክሲኮ ወጣት ሚስዮናዊያን ሊግ 75ኛ ዓመት የምስረታ በዓል በተከበረበት ወቅት እንደሆነ፣ እንዲሁም 15ኛው ብሔራዊ የሚስዮናዊያን የወጣቶች ጉባኤ ቤተ ክርስቲያን ወጣት ሚስዮናዊያን ደቀ መዛሙርትን ለማቋቋም ያላትን ቁርጠኝነት ያሳየ መሆኑም ተነግሯል። የሜክሲኮ ጳጳስ ተልእኮ ማኅበራት ብሔራዊ ዳይሬክተር የሆኑት አንቶኒዮ ደ ጂሰስ ማስኮሮ በበኩላቸው እነዚህ ክንውኖች እንደ አውሮፓውያን አቆጣጠር ከ1982 ዓ ም ጀምሮ በስብሰባዎች፣ በምስክርነቶች፣ በቅዱስ ቁርባን ስነ ስርዓቶች፣ በጸሎትና በህብረት የበለጸገ መርሃ ግብር አማካኝነት የሚስዮናውያንን ዝግጅትና ስልጠና ሲቀርጹ መቆየታቸውን ያመላከቱ ሲሆን፣ የዘንድሮው ጉባኤ ቁልፍ ትኩረት በዲጂታል የወንጌል ስርጭት ላይ ያተኮረ እና በጉባኤው ላይ የተሳተፉ ካቶሊካውያን የይዘት ፈጣሪዎች ማኅበራዊ ሚዲያ ወንጌልን ለማወጅ የሚያስችል መድረክ መሆኑን ለተሳታፊዎች ማካፈላቸውም ተነግሯል። የጉባኤው መርሃ ግብር የተጠናቀቀው ተሳታፊዎች ያደረጉትን ሚስዮናዊ ጉዞ በመከተል የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቡራኬን ያስተላለፉት በሜክሲኮ የቅድስት መንበር ሐዋርያዊ ተወካይ በሆኑት ሊቀ ጳጳስ ጆሴፍ ስፒተሪ መሪነት በተካሄደ መስዋዕተ ቅዳሴ ሲሆን፣ ተሳታፊዎች በአንድ ጉባኤ ላይ ተካፍሎ ለመመለስ ብቻ ሳይሆን ወደ ማኅበረሰባቸው ሲመለሱ እንደ ሚስዮናዊ ደቀ መዝሙርት የወንጌልን ተስፋና ደስታ ለማካፈል አዲስ ቃል ኪዳን በመግባትም ጭምር እንደሆነም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሐምሌ 27 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሰኞ ሐምሌ 27 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን በማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ላይ በማስተንተን ያሰሙትን ቃለ ምዕዳን ትርጉም በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰዩታው ያለው አስደንጋጭ ሁኔታ ያሳሰባቸው መሆኑን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ጥሪ በማዳመጥ በቁርጠኝነት ሊከተሉት እንደሚገባ ማሳሰባቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ሞዛምቢካውያኑ ገዳማውያት ሰላምን ለማስፈን የእርቅና የሰላም ሰዎች እንሁን ማለታቸውን በአራተኛው ዜናችን እናስደምጣችኋለን። የሜክሲኮ ወጣቶች የሚስዮናዊነት ጥሪን በድፍረት እንዲቀበሉ ጥሪ መቅረቡን በአምስተኛው ዜናችን እናስደምጣችኋለን።

እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይ ለጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ የሰውን ልጅ ረሃብ በእውነት ያረካል ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። በማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ላይ በተጻፈው የእንጀራና የአሳ ተአምር ላይ በማስተንተን ባሰሙት ቃለ ምዕዳን ኢየሱስ ክርስቶስን ማግኘት ገንቢ ተመክሮ መሆኑን ለምእመናኑ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Quando ascoltiamo il Vangelo, sentiamo spesso raccontare dei segni compiuti da Gesù. Sono gesti che manifestano la sua speciale dedizione per noi.
1: ውድ ወንድሞቼና እህቶቼ መልካም እሁድ ይሁንላችሁ። ቅዱስ ወንጌል የሚነግረንን ስንሰማ ኢየሱስ ክርስቶስ ለኛ ያለውን ልዩ ፍቅርና ለዓለም በሙሉ የሚያመጣውን ድነት የሚያሳዩ ምልክቶችን እንዳደረገ ብዙ ጊዜ እንሰማለን። በዚህም ኢየሱስ ክርስቶስ ለሕይወታችን ትርጉም የሚሰጥ ከክፋትና ከኃጢአት የሚያድነን አምላክ ሆኖ መቅረቡን እንገነዘባለን። ኢየሱስ ክርስቶስ የዕውራንን ዓይን ሲያበራና መስማት ለማይችሉት የመስማት ችሎታን ሲሰጥ ታምራዊ ተግባራትን ከማድረግ የበለጠ የእግዚአብሔር መንግሥት ቅርብ መሆኑን ለሁሉም ሰው ማወጁን እናያለን። በዚህ መንገድ ከማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ተወስዶ የተነበበው የዛሬው ቅዱስ ወንጌል ኢየሱስ ክርስቶስ ሰዎችን የጎደሉ የስሜት ሕዋሳትን የሚመልስ ብቻ ሳይሆን ስሜቶቻችንንም በመልካም ነገር የሚሞላ መሆኑን ይመሰክራል። ኢየሱስ ክርስቶስ መስማት የተሳነው ሰው ተፈውሶ የምሥራቹን ቃል እንዲሰማ አድርጓል። ማየት ለተሳነው ሰው የተደረገለትን አስደናቂ የቤዛነት ሥራ ያሳያል። እንደዚሁም ኢየሱስ ክርስቶስ ለተራቡት ሰዎች ምግብን ይሰጣል። የዳቦ መባዛት ታሪክ ከኢየሱስ ክርስቶስ ጋር መገናኘት ገንቢ ተሞክሮ መሆኑን ያሳየናል። ምግብ በሌለበት ምድረ በዳ ላይ ኢየሱስ ክርስቶስ የሕይወት እንጀራ ነው። ከእርሱ ጋር ስንሆን ፍላጎቶቻችን በሚገባ ይሟላሉ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ 12 መሶብ ሙሉ አነሱ። የማቴዎስ ወንጌል ምዕራፍ 14 ቁጥር 20። ይህ ቁጥር የጌታ ስጦታ ሁሉ አቀፍ መሆኑንና ለእኛ ያለው የእርዳታ እንክብካቤ ፈጽሞ የማያቋርጥ መሆኑን ያሳያል። የተወደዳችሁ ምእመናን ሆይ፣ ኢየሱስ ክርስቶስ የሰውን ልጅ ረሃብ የእኛን የእውነትና የሕይወት ረሃብ በእውነት ያረካል። የእርሱ ምሳሌ ከሌሎች ጋር ስንጋራ ምንም ነገር እንደማይጣል ያስተምረናል። ለግል ብቻ ማከማቸት ወይም ስግብግብነትና ብክነት በተቃራኒው የአንድ ክፉ ሥራ ሁለት ገጽታዎች ናቸው። ይህ መንፈሳዊ ሕመም በሀብት ብዛት የሚሰክሩ ሰዎች ስሜት በማዳከም በረሃብ የሚያለቅሱትንና በጥማት የሚጮኹ ሰዎችን እንዲረሱ ያደርጋል። ስለዚህ በከንቱ በሚጠፋ ሀብት ፊት ምግብን ለመለመን የተዘረጉ እጆችን፣ ሰላም በመጥፋቱ ምክንያት ቤቶቻቸው የተቃጠሉባቸውን ሰዎች እናገኛቸዋለን። ጦርነትና ትዕቢት በበዛበት ዓለም ውስጥ ስንኖር ኢየሱስ ክርስቶስ ወደ ሰማይ አሻቅቦ አየና እንጀራውንም ባርኮ ቆረሰው፣ ለሕዝቡ እንዲያከፋፍሉ ለደቀ መዛሙርቱ ሰጣቸው የሚለውን የደግነት ምሳሌ እናስብ። የማቴዎስ ወንጌል ምዕራፍ 14 ቁጥር 19። በዚህ የበጎ አድራጎት ተአምር በመጨረሻው እራት ላይ ደረጃውን የሚያገኙ የኢየሱስ ክርስቶስን ባሕርያት እናያለን። ምክንያቱም የእግዚአብሔር ልጅ ወንድማችን ሆኖ ሕይወቱን የሰጠን በዚያ ጊዜ ነበር። በቅዱስ ቁርባን ጸጋ እየተደሰትን ከቤተሰብና ከጓደኛ ጋር የቀረበልንን ማዕድ ጸልየን በመብላት በዕለት ተዕለት ተግባራችን ውስጥ ስለ ቅዱስ ቁርባን ውበት እንመስክር። ከኢየሱስ ክርስቶስ ጋር በመሆን ለተቸገሩ ጎረቤቶቻችን እርዳታ የምንሰጥ ከሆነ የእረፍት ጊዜያችን እንኳ የተረጋጋ የወንድማማችነት ጊዜ ሊሆን ይችላል። ስለዚህ አፍቃሪ እናታችን ቅድስት ድንግል ማርያም ማንም ሰው የዕለት እንጀራውን እንዳያጣ እኛም በበጎ ሥራችን ለማደግ እንድትረዳን በጸሎት እንጠይቃት።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ሙሉ ትርጉም ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰውታ ያለው አስደንጋጭ ሁኔታ ያሳስባቸው መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ባደረጉት ንግግር በስፔን ራስ ገዝ በሆነች ሰውታ ከተማ እየታየ ያለው አሳሳቢ የስደት ችግር እንዳሳሰባቸው ገልጸዋል። በተጨማሪም በዓለም ዙሪያ የሚካሄዱ ጦርነቶች እንዲያቆሙ ጸሎታቸውን አቅርበው በሳምንቱ ማብቂያ ላይ ሊገኝ የሚችለውን የአሲሲ ይቅርታ መንፈሳዊ ስጦታን አስታውሰዋል። በስፔኗ ራስ ገዝ ከተማ ሴውታ ውስጥ ያለው አስደንጋጭ የስደተኞች ሁኔታ ያሳስበኛል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአፍሪቃ እመቤታችን ቅድስት ድንግል ማርያም አማላጅነት ከእግዚአብሔር ዘንድ የሰላም የመረጋጋትና የፍትህ መፍትሄዎች እንዲገኙ ጸሎታቸውን አቅርበዋል። ቅዱስነታቸው በስፓኒሽ ቋንቋ ተማጽኗቸውን ያቀረቡት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ሲሆን በሰሜን አፍሪካ የባህር ዳርቻ ከሞሮኮ ጋር የምትዋሰነው የስፔን ራስ ገዝ ሰውታ ከፍተኛ ቁጥር ያላቸው ስደተኞች የሚገኙባት ከተማ እንደሆነች ይታወቃል። በቅርብ ቀናት ውስጥ ብቻ ከሞሮኮ በአስር ሺዎች የሚቆጠሩ ስደተኞች ወደ ግዛቲቱ ለመግባት የሞከሩ ሲሆን ይህም እጅግ ብዙ የስደተኞች መቀበያ ጣቢያዎች እንዲገነቡና ስፔንም ተጨማሪ የጸጥታ ኃይሎችን እንድታሰማራ ማድረጉ ታውቋል። ባህርን ለመሻገር በተደረጉ አስቸጋሪና አደገኛ ሙከራዎች በትንሹ የ67 ሰዎች ሕይወት ጠፍቷል። ሮይተርስ የዜና ምንጭ በዘገባው አብዛኞቹ ተጎጂዎች በባህር ውስጥ ሰጥመው እንደቀሩ ወይም ሲያቋርጡ በድብቅ እንደተገደሉ አስታውቋል። በጦርነቱ ምክንያት ስቃይ የሚደርስባቸውን ሰዎች ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም ዙሪያ የሚካሄዱ ጦርነቶች ቆመው ሰላም እንዲገኝና ለግጭቶችም ዲፕሎማሲያዊ መፍትሄዎች እንዲገኙ የምናቀርበውን ጸሎት እንቀጥል ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት የተጎዱትን በተለይም አቅመ ደካሞችንና ራሳቸውን ከአደጋ መከላከል የማይችሉ ሕፃናትን፣ አረጋውያንንና ሕሙማንን በጸሎታቸው አስታውሰው የሚሰቃዩትን እግዚአብሔር እንዲያጽናናቸው እርዳታን የሚያቀርቡ ሰዎች ሥራን እንዲባርክ ጸልየዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም በሳምንቱ መጨረሻ የሚከበረውን የአሲሲ የምሕረት በዓል በማስታወስ ምእመናን ለዚህ ታላቅ መንፈሳዊ ስጦታ እግዚአብሔርን እንዲያመሰግኑና ስጦታውንም እንዲንከባከቡት አደራ ብለዋል። የአሲሲው ይቅርታ ከአሲሲው ቅዱስ ፍራንችስኮስ ጋር የተቆራኘ ሙሉ የይቅርታ አገልግሎት ሲሆን ይህም በእርቅና በቅዱስ ቁርባን ምስጢራት እንዲሁም ቁምስናዎችንና በፍራንችስካውያን የሚመሩ ቤተ ክርስቲያናትን በመጎብኘት የሐዋርያት ጸሎት ሃይማኖትንና አባታችን ሆይ ጸሎትን በመድገም ለርዕሰ ሊቃነ ጳጳሳትና ዓላማቸው በመጸለይ ሊገኝ የሚችል እንደሆነ ታውቋል። እንደ ጎርጎሮሳውያኑ በ1216 ዓመተ ምሕረት የተጀመረው የአሲሲ ይቅርታ ኢየሱስ ክርስቶስ፣ ቅድስት ድንግል ማርያምና መላእክት ቅዱስ ፍራንችስኮስ በአሲሲ በገነባት ትንሿ የጸሎት ቤት ፊት በተገኙበት ወቅት እንደነበር ይታወሳል። ቅዱስ ፍራንችስኮስ ለነፍሳት ድነት ምን እንደሚፈልግ ኢየሱስ በጠየቀው ጊዜ ወደ ጸሎት ቤቷ ለሚገቡት ሙሉ ይቅርታ እንዲሰጣቸው ጠይቆት እንደነበር ሲታወስ፣ በኋላም ነሐሴ 25 ወይም 26 ፍራንችስካዊ ቁምስናን የሚጎበኝ ማንኛውም ሰው የይቅርታ ስጦታን እንደሚያገኝ ታውቋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ጥሪ በማዳመጥ በቁርጠኝነት ሊከተሉት እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ አገር በሆነች ኤኳዶር ውስጥ ለሚካሄድ 7ኛው ብሔራዊ የወጣቶች ቀን መልእክት አስተላልፈዋል። ቅዱስነታቸው ለወጣቶች በላኩት የቪዲዮ መልእክት ወጣቶች ኢየሱስ ክርስቶስን እንዲከተሉ ከእርሱ ጋር የመገናኘት ደስታ ሕይወታቸውን እንዲለውጥና ሌሎችም እርሱን እንዲፈልጉት እንዲያነሳሳቸውና የቅድስት እናት ድንግል ማርያም ምሳሌ እግዚአብሔር ለሕይወታቸው ያለውን ዕቅድ እንዲቀበሉ እንዲያነሳሳቸው ጥሪ አቅርበዋል። ከኢየሱስ ክርስቶስ ጋር መገናኘት ልብን በደስታ በመሙላት የፍቅሩና የምሕረቱ ምስክሮች እንድንሆን ጥንካሬን ይሰጠናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አይዟችሁ እኔ ዓለምን አሸንፌዋለሁ በሚል መሪ ቃል ቅዳሜና እሁድ ኤኳዶር ውስጥ በኢራባ ከተማ ለተካሄደው 7ኛው ብሔራዊ የወጣቶች ቀን ተሳታፊዎች የቪዲዮ መልእክት በመላክ የሚያጽናና ማሳሰቢያ አቅርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለወጣቶች በላኩት መልእክት ኢየሱስ ክርስቶስ ለሕይወታቸው ትርጉም እንደሚሰጥ አስረድተው የእግዚአብሔርን ጥሪ እንድትሰሙና በቆራጥነት እንድትከተሉ አበረታታችኋለሁ ብለው ወጣቶች የቤተ ክርስቲያን ውድ ልጆች እንደሆኑ አስታውሰዋል። ሌሎች በርካቶች ክርስቶስን እንዲያውቁ ለማድረግ ቤተ ክርስቲያን የወጣቶችን ደስታ ድፍረትና ምስክርነት ትፈልጋለች ብለው በፍቅሩ እንድትለወጡ ራሳችሁን ፍቀዱ ሲሉ አክለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ወጣቶች የይቅርታ የእርቅና የሰላም አራማጆች እንዲሆኑ ጥሪ በማቅረብ የኢኳዶርን ወጣቶች ለእመቤታችን ቅድስት ድንግል ማርያም አደራ ሰጥተዋል። እመቤታችን ቅድስት ድንግል ማርያም ወንጌልን በተግባር እንድትኖሩና እግዚአብሔር ለሕይወታችሁ ላለው ዕቅድ ራሳችሁን ለማስገዛት የምታነሳሳ ምሳሌ ትሁን ሲሉ ጸሎታቸውን አቅርበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሞዛምቢካውያን ገዳማውያት ሰላምን ለማስፈን የእርቅና የሰላም ሰዎች እንሁን ማለታቸው ተነገረ። ዘገባውን ዘላለም ኃይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: በሞዛምቢክ የሚገኙት የክርስቶስ ክቡር ደም ማኅበር አባላት የሆኑት እህት ማርያ ዶሴኡ እና እህት አሜሊያ አሌክሳንደር ከቫቲካን ዜና ጋር ባደረጉት ቃለ ምልልስ ሮም ውስጥ እየተከታተሉት ስለሚገኘው መንፈሳዊና ሙያዊ ስልጠና በመጥቀስ ይህ ስልጠና ለሞዛምቢካውያኑ ሚስዮናውያን ጥልቅ ፍላጎት እንደነበር የገለጹ ሲሆን ሁለቱ እህቶች በቃለ ምልልሱ ወቅት ለሞዛምቢክ ሕዝብ በተለይም ለወጣቶች ባስተላለፉት መልእክት ችግሮች ሲያጋጥማቸው ተስፋ እንዳይቆርጡ እንዲሁም ሰላምና እርቅን እንዲቀበሉ ማሳሰባቸው ተነግሯል። ገዳማውያት እህቶቹ ለሞዛምቢክ ወጣቶች በተለየ ሁኔታ ባስተላለፉት መልእክት በተለይ ችግር በሚከሰትበት ጊዜ ተስፋ መቁረጥ እንደማይገባ፣ በእግዚአብሔር መታመንና ጸሎት ማድረግ አስፈላጊ መሆናቸውን አጽንኦት ሰጥተው የገለጹ ሲሆን፣ ሆኖም ግን ይህንን ማድረግ የሚቻለው እያንዳንዱ ሰው የራሱን ድርሻ በመወጣት እንደሆነ ገልጸው በመጀመሪያ ደረጃ ይህ ሰላም በሀገሪቷ ላይ እውን እንዲሆን እያንዳንዱ ሰው የሰላምና የእርቅ ሰው መሆን እንዳለበት እነዚህ ሞዛምቢካውያን ሚስዮናውያን እህቶች ጠቁመዋል። ሚስዮናውያኑ በማከልም በሮም ስለሚከታተሉት የስልጠና መርሃ ግብር የተናገሩ ሲሆን ስልጠናው የመጨረሻ ቃለ መሐላ ለመግባት ለሚዘጋጁም ሆነ ቀደም ብሎ የመጀመሪያ ደረጃ ቃለ መሐላ ለፈጸሙት እህቶች ያለውን ጠቀሜታ አጉልተው አሳይተዋል። ጊዜያዊ ወይም የመጀመሪያ ደረጃ ቃለ መሐላ የገቡት እህት አሜሊያ ይህንን አስመልክተው እንደተናገሩት የስልጠና ክፍለ ጊዜዎቹም ስለ ወደፊቱ ጊዜ ትክክለኛውን ምርጫ ለማድረግና ለመወሰን ስለሚረዱ እጅግ አስፈላጊ እንደሆኑ ገልጸው ወደፊትም ገና የሚማሩትና ጥናት የሚያደርጉባቸው ነገሮች መኖራቸውን ጠቁመው የምንወስነው ውሳኔ የምንፈልገው ነገር መሆን ወይም አለመሆኑን ለመወሰን ስልጠናው ይረዳናል ሲሉም አስረድተዋል። ይህ ስልጠና የመጀመሪያ ደረጃ ቃለ መሐላ ለፈጸሙት ለሁለቱም የክቡር ደም ማኅበር ሚስዮናውያን እህቶች አስፈላጊ እንደሆነ የገለጹ ሲሆን ምክንያቱም ደግሞ ሁለቱም ገዳማውያት እህቶች ራሳቸውን ማደስና ማዋሃድ አስፈላጊ በመሆኑም እንደሆነ ጠቅሰው ከዚህም ባሻገር ሁልጊዜ ለዘመኑ ምልክቶች ትኩረት መስጠት እንደሚገባቸው አመላክተዋል። የማኅበሩ ልዩ መንፈሳዊ ተልእኮ የዘመኑን ፍላጎቶች ግንዛቤ ውስጥ ያስገባ መሆን እንደሚገባው የገለጹት እህት ማርያም የክቡር ደም ሚስዮናውያን አባላት ከውጫዊ ሁኔታዎች ማለትም ከቁምስናዎችና ከምዕመናን ጋር ከመዋሃድ ባሻገር አንድ የሃይማኖት ማኅበረሰብ ሁልጊዜ ራሳቸውን መጠየቅ እንዳለባቸው የገለጹ ሲሆን የማኅበሩ መንፈሳዊ ተልእኮ ለዛሬው ዓለም ፍላጎት ምላሽ መስጠቱን ማረጋገጥና የዛሬውን ሰው በተሻለ ሁኔታ ለመርዳት በማኅበሩ ውስጥ መታደስ የሚገቡ ነገሮች ማጤን እንደሚያስፈልግም አመላክተዋል። የአባላት ስልጠና ኃላፊ የሆኑት እህት ማርያ እና እህት አሜሊያ አሌክሳንደር በአሁኑ ወቅት የሚኖሩት እና የሚያገለግሉት በሞዛምቢክ የሚስዮናዊነት አገልግሎት ላይ ለተሰማሩ እህቶች እንዲሁም ለተጨማሪ መንፈሳዊ ትምህርት ወደ ፖርቱጋል ለሚመጡ የሞዛምቢክ እህቶች ማረፊያ እንዲሆን እንደ አውሮፓውያን አቆጣጠር በ1960 ዓ.ም ፖርቱጋል ሊዝበን ከተማ ውስጥ በሃይማኖታዊ ማኅበሩ የተቋቋመ ቤት ውስጥ እንደሆነ የገለጹ ሲሆን እህት አሜሊያ በሊዝበን የቴክኒክ ሙያና ስልጠና እየተከታተሉ የሚገኝ በዚህ ሁኔታ ውስጥ እንደሆነም ጠቅሰው በተመሳሳይ ጊዜም በአካባቢው በሚገኝ የካቶሊክ ቤተ ክርስቲያን ማኅበረሰብ ውስጥ እያገለገሉ እንደሚገኝም ጠቁመዋል። ከዚህም ባሻገር ለመጨረሻ ቃለ መሐላ ዝግጅት እያደረጉ መሆኑን የገለጹት የሞዛምቢክ ተወላጅ የሆኑት እህት አሜሊያም በዚህ ማኅበረሰብ ውስጥ በመሆናቸው ደስተኛ እንደሆኑ፣ ትምህርታቸውን ሲያጠናቅቁ ማኅበራቸውና ተልእኳቸው የሚጠይቅባቸውን ተግባር እንደሚፈጽሙ ለቫቲካን ዜና ገልጸዋል። ይህ በመሆኑ ምክንያት ከፍተኛ ፍላጎትና እጥረት ያለባት ሀገራቸውን ትተው በመውጣት በማህበሩ ተልእኮ መሰረት ሌላ ሀገር ውስጥ ማገልገል ጊዜን በከንቱ ማባከን ሳይሆን እዚህ በሚያገኙት ጉልበትና አቅም በሀገራቸው ድጋፍ የሚያስፈልጋቸውን ሰዎች ለመርዳት እንደሚጠቀሙበት እህት አሜሊያ በአጽንኦት የገለጹ ሲሆን ከዚህም ባሻገር ሁልጊዜ ድጋፍ ለሚሹ በዕድሜ የገፉ ገዳማውያት እህቶች ለመርዳት ይህ ስልጠና ጉልበት እንደሚሆናቸውም አስረድተዋል። ሁለቱ ሚስዮናውያን እህቶች በተለይም ስራ አጥነትን፣ ግጭትን፣ ወንጀልንና ሌሎች በርካታ ተግዳሮቶችና ችግሮችን ለሚጋፈጡት የሞዛምቢክ ወጣቶች የተስፋ መልእክት ያስተላለፉ ሲሆን ምንም እንኳን በየቀኑ የተለያዩ ተግዳሮቶች ቢገጥሙም ተስፋ አለመቁረጥ እንደሚገባ፣ ምክንያቱም ለተሻለ ነገ መኖር የሚሰጠው ተስፋ ቤተሰቦችንና ሀገራትን የሚገነባ ኃይል መሆኑን አመላክተዋል። ጸሎት በእርግጥም ለወደፊቱ ጊዜ ቁልፍ ነገር ስለሆነ ወጣቶች ሁል ጊዜ በእግዚአብሔር መታመንና መጸለይ እንዳለባቸው የመከሩት ገዳማውያት እህቶቹ፣ ሆኖም ግን በመጀመሪያ የራሳችንን ድርሻ መወጣት እንደሚገባም፣ ለሀገራችን የምንመኘውን ሰላም በውስጣችን በመያዝ የእርቅና የሰላም ሰዎች መሆን ይገባናል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሜክሲኮ ወጣቶች የሚስዮናዊነት ጥሪያቸውን በድፍረት እንዲቀበሉ ጥሪ ቀረበላቸው። ዘገባውን ዘላለም ኃይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: ከ6000 በላይ የሚሆኑ የሜክሲኮ ካቶሊካውያን ወጣቶች በ15ኛው ብሔራዊ የሚስዮናዊ ወጣቶች ጉባኤ ላይ እየተሳተፉ ባለበት ወቅት የቅድስት መንበር የወንጌል ስርጭት ጉዳዮች ጽህፈት ቤት ኃላፊ ሊቀ ጳጳስ ፎርቹናተስ ኑዋንቹኩ ወጣቶች የተጠሩት በሰፊው ባህር ላይ ለመጓዝ እንጂ አሳ ማቆያ ገንዳ ውስጥ ተገድቦ ለመቆየት አይደለም በማለት ወጣቶች በነጻነት ወንጌልን እንዲያውጁ በምሳሌ አስታውሰዋቸዋል። የሜክሲኮው የቅዱስ ሉዊስ ፓቶሲ ሀገረ ስብከት ከሜክሲኮ የጳጳሳዊ የሚስዮናውያን ማኅበራት ጋር በመተባበር ከሐምሌ 16 እስከ 19 ቀን 2018 ዓ.ም ድረስ የተካሄደውን 15ኛ ብሔራዊ የሚስዮናዊ ወጣቶች ጉባኤ ያስተናገደ ሲሆን ጉባኤው ወጣቶች ከቅድስት ድንግል ማርያም ጋር ሆነው በተልእኮ አማካይነት የተስፋ አብሳሪዎች ይሆናሉ በሚል መሪ ቃል መላው ሀገሪቱ ከሚገኙ የተለያዩ ሀገረ ስብከቶች የተውጣጡ ከ6000 በላይ ወጣቶች በተገኙበት መከበሩ ተነግሯል። ለአራት ቀናት የቆየው ይህ ጉባኤ በጸሎት፣ በስልጠና፣ በሚስዮናዊ ተመክሮና በዲጂታል ዓለም ውስጥ እየተስፋፋ የመጣውን ተልእኮ ጨምሮ ለወንጌል ስርጭት በተደረገ የታደሰ ቁርጠኝነት ወጣቶቹን ማጠናከሩ የተገለጸ ሲሆን በጉባኤው ላይ የተገኙት ለአንደኛ ደረጃ የወንጌል ስርጭትና የተወሰኑ አዳዲስ አብያተ ክርስቲያናት የተመደበው የቅድስት መንበር የወንጌል ስርጭት ጉዳዮች ጽህፈት ቤት ኃላፊ ሊቀ ጳጳስ ብፁዕ አቡነ ፎርቹናተስ ኑዋንቹኩ ወጣቶቹ ለጌታችን ኢየሱስ ክርስቶስ የሚስዮናዊነት ትእዛዝ በሙሉ ልብ ምላሽ እንዲሰጡ አበረታተዋቸዋል። ሊቀ ጳጳሱ ይህንን ያሉት ወደ ዓለም ሁሉ ሂዱና ወንጌልን ለፍጥረት ሁሉ ስበኩ ከሚለው የወንጌል ትእዛዝ በመነሳት ሲሆን ሁሉም ክርስቲያኖች መልካሙን ዜና ለሁሉም ሰው በአካልም ሆነ በዲጂታል መድረኮች ለማድረስ እንደተጠሩም አስታውሰዋል። ሊቀ ጳጳስ ኑዋንቹኩ ወጣቶቹ ልክ በገሊላ ባህር ላይ እንደነበሩት ደቀ መዛሙርት ሁሉ ከተለመደው አካባቢያቸው አልፈው እንዲሄዱ ያበረታቱ ሲሆን ወጣቶቹ የተላኩት በእንግሊዝኛው አኳሪየም ተብሎ ወደሚጠራው አሳ ማቆያ ገንዳ ማለትም ወደ ትንሽ አስተማማኝና ቀድሞ ወደሚታወቅ ቁጥጥር ወደሚደረግበት ቦታ እንዳልሆነ ጠቁመው፣ ነገር ግን ወደ ሰፊው ጥልቅና አንዳንዴ ማዕበል ወደሚበዛበት ወደ ሰፊው ባህር እንደሆነ አሳስበው ያንዳንዱ የሰው ልጅ ልብ የተፈጠረው ለሰፊው የእግዚአብሔር ተልእኮ አድማስ መሆኑን አጽንኦት ሰጥተው ተናግረዋል። የወጣቶቹ የሚስዮናዊነት ጥሪ የተጀመረው በሚስጥረ ጥምቀት እንደሆነና አስቀድመው እንደተላኩ እንዲሁም አንድ ተልእኮ እንደተሰጣቸው ያስታወሱት ሊቀ ጳጳሱም ይህም ክርስቶስን ማሳወቅ፣ እርሱን መውደድና እርሱን መከተል እንደሆነ ያመላከቱ ሲሆን ብፁዕነታቸው በማከልም ወጣቶቹ በእግዚአብሔር እንዲታመኑና ባሉበት ቦታ ሁሉ ወንጌልን በድፍረት እንዲሰብኩ ጥሪ አቅርበዋል። ከዚህም በተጨባሪ ሊቀ ጳጳስ ኑዋንቹኩም ወጣቶች ማዳበር የሚገባቸውን ሶስት የሚስዮናዊ ባህሪያትን እንዲቀበሉ ያበረታቱ ሲሆን የመጀመሪያው ለክርስቶስ የሚደረገውን ጥልቅ ቁርኝት የሚያደናቅፍ ማንኛውም ነገር ትቶ የመሄድ ፈቃደኝነት የሆነውን ከለመዱት ነገር መለየት እንደሆነ አስረድተው፣ ሁለተኛው ነገር መገናኘት እንደሆነ፣ ይህም ትክክለኛ የወንጌል ስርጭት የሚጀምረው ሀሳቦችን ከመናገር ይልቅ በእውነተኛ ግንኙነት መሆኑን መገንዘብ እንደሆነ ጠቅሰው፣ ሶስተኛውና የመጨረሻው የክርስቶስ መስቀል መቀበል እንደሆነ ጠቅሰው የሚስዮናዊነት ሥራ አፋጣኝ ውጤቶችን ስለማያሳዩ ብዙውን ጊዜ መሥዋዕትነትን፣ ጽናትንና ታማኝነትን እንደሚጠይቅ አስረድተዋል። ሊቀ ጳጳስ ኗንቹኩ በመጨረሻም ወጣቶች የተልእኮ ተግዳሮቶችን እንዳይፈሩ አሳስበው የሰብአዊነት ባህር ሰፊ እንደሆነና ዓለማችን ሚስዮናውያን እንደሚያስፈልጋት ቤተ ክርስቲያን ወጣቶችን እንደምትፈልግና ክርስቶስም ጥሪ እያደረገላቸው እንደሆነ ያሳሰቡ ሲሆን የክርስቶስን ፊት ለሌሎች ለማሳየት ከሕይወታቸው ጋር የተቆራኘውን ነገር ለመሰዋት ፈቃደኞች መሆን እንዳለባቸውም መክረዋል። ጉባኤው የወደፊቱን በልበ ሙሉነት በመመልከት የቤተ ክርስቲያኗን የሚስዮናዊነት ሥራ ቀጣይነት ያስታወሰ ሲሆን ስብሰባው የተካሄደው የዓለም ተልእኮ እሁድ 100ኛ ዓመትና የሜክሲኮ ወጣት ሚስዮናዊያን ሊግ 75ኛ ዓመት የምስረታ በዓል በተከበረበት ወቅት እንደሆነ እንዲሁም 15ኛው ብሔራዊ የሚስዮናዊያን የወጣቶች ጉባኤ ቤተ ክርስቲያን ወጣት ሚስዮናዊያን ደቀ መዛሙርትን ለማቋቋም ያላትን ቁርጠኝነት ያሳየ መሆኑም ተነግሯል። የሜክሲኮ ጳጳስ ተልእኮ ማህበራት ብሔራዊ ዳይሬክተር የሆኑት አንቶኒዮ ደ ጂሰስ ማስኮሮ በበኩላቸው እነዚህ ክንውኖች እንደ አውሮፓውያን አቆጣጠር ከ1982 ዓ ም ጀምሮ በስብሰባዎች፣ በምስክርነቶች፣ በቅዱስ ቁርባን ስነ ስርዓቶች፣ በጸሎትና በህብረት የበለጸገ መርሃ ግብር አማካኝነት የሚስዮናውያንን ዝግጅትና ስልጠና ሲቀርጹ መቆየታቸውን ያመላከቱ ሲሆን የዘንድሮው ጉባኤ ቁልፍ ትኩረት በዲጂታል የወንጌል ስርጭት ላይ ያተኮረ እና በጉባኤው ላይ የተሳተፉ ካቶሊካውያን የይዘት ፈጣሪዎች ማህበራዊ ሚዲያ ወንጌልን ለማወጅ የሚያስችል መድረክ መሆኑን ለተሳታፊዎች ማካፈላቸውም ተነግሯል። የጉባኤው መርሃ ግብር የተጠናቀቀው ተሳታፊዎች ያደረጉትን ሚስዮናዊ ጉዞ በመከተል የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቡራኬን ያስተላለፉት በሜክሲኮ የቅድስት መንበር ሐዋርያዊ ተወካይ በሆኑት ሊቀ ጳጳስ ጆሴፍ ስፒተሪ መሪነት በተካሄደ መስዋዕተ ቅዳሴ ሲሆን ተሳታፊዎች በአንድ ጉባኤ ላይ ተካፍሎ ለመመለስ ብቻ ሳይሆን ወደ ማህበረሰባቸው ሲመለሱ እንደ ሚስዮናዊ ደቀ መዝሙርት የወንጌልን ተስፋና ደስታ ለማካፈል አዲስ ቃል ኪዳን በመግባትም ጭምር እንደሆነም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሐምሌ 27 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።